እዚ ዳይ ኤርትራውያን ዳይ ኤርትራውያን ኩል ግዜ ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 10 ሓደ ብቋንቋ ትግርኛ ዝመሓላለፍ ካብ ከተማ ሽቶትጋርት እዩ።

ሃራይ ክብራት ተኸታተልቲ መደብና ሎሚ 31 ጉንበት 2016 እዩ ናይ ሎሚ ረፍቲ መደባት ዳሃይ ኤርትራውያን ብጣዕሚ ዜማታት ዘለዎን ኣርእስቲ ሰሙናዊ ዜና ጀሚርና ካልእ ዝተፈላለዩ መደባት ክህልወናዩ ሓበሬታታትን ኣሎ ከምዚ መስል መደባትና ናዚ ናይ ሎሚ ረፍቲ ምሳኹም ዘርፍድ ሚካኤል ወልዳየ ሓራይ ናብቲ ሰሙናዊ ዜና ክንኣቱ ልኡኽ ዩኔስኮ ምስ ላዕሎት ሰብ ምዝ ኤርትራ ዘትዩ ልኡኽ ውድብ ቀሬታ ልኡኽ ውድብ ትምህርቲ ንስለን ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ትማሊዕ ብ28 ጉንበት ምስ ላዕሎት ሰብ ምዝ መንግስቲ ኤርትራ ኣብ ክልቲኦም እትሕጋጋዝ ሓባራዊ ግዳስነት ዘለዎም ጉዳያት ዘትዩ እቲ ብተሓጋጋዚ ዋና ዳይረክተር ናይቲ ውድብ ኣሰይድ መሓመድ ኣልፈርኖዋኒ ዝተመርሐ ዳይረክተር ናይቲ ውድብ ኣብ ዞባ ምብራቅ ኣፍሪቃ ምስ ሉዊስ ሃክስተስ ሃውዘንን እትርከበሉኡኽ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ሚኒስተር ዜና ኣቶ የማን ገብረ መስቀል ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ከምኡውን ምስ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተክላ ኣብ ዝገበሮ ርክብ ኣብ ፅላታት ትምህርትን ስነዳን መዝገባ ሃብታም ታሪካዊ ረቂቕን ውርሻታት ኤርትራ ከምኡውን ምልዋእ ተመክሮ ዲጂታዊ ስነፍልጠት ሰብ ሰርሖ ብልሕን ኣብ ትምህርትን ሓበሬታን ዘተኮረ ዝርርብ ኣካይዱ ኣብቲ ኣዋሃድ ትካላት ውድብ ሕቡራት ሃገራት ኣብ ኤርትራ ሚስ ናህላ ቫልጂዩን ዝተሳተፈቶ ርክባት ዝፀንሐ ምትሕባር ምስ ግዜ ንምስፋሕ ንምድንፋዕ ውን ዝሰፊሕ መረዳዳእ ተገይሩ ካልእ መገዲ ኣየር ባድር ካብ ናብ ናስመራ በረራ ፈሊሙ መገዲ ኣየር ባድር ብ23 ጉንበት ካብ ናብ ናስመራ ሓድሽ መስመር በረራ ጀሚሩ ኣብ ኣህጉራዊ ማዕርፎ ነፈርቲ ኣስመራ ኣብ ዝተካየደ ስነ ስርዓት ዋና ዳይረክተር በዓል መዚ ሲቪል ኣቪሽን ኤርትራ ኣቶ ጳውሎስ ካሕሳይ ዋና ዳይረክተር ሲቪል ኣቪሽን ሱዳን ኣሰይድ ኣብበከር ኣሳዲቅ ኣምባሳደር ኤርትራ ኣብ ሱዳን ኣቶ ዒሳ ኣሕመድ ዒሳ ኣምባሳደር ሪፐብሊክ ሱዳን ኣብ ኤርትራ ኣሰይድ ኡሳማ ኣሕመድ ከምኡውን ወኪል መንግዲ ኣየር ባድር ኣሰይድ ጣርቅ መሓመድ ተረኪቦም ነይሮም ዋና ዳይረክተር በዓል መዚ ሲቪል ኣቪሽን ኤርትራ ኣቶ ጳውሎስ ካሕሳይ ኣብ ዘስመቃል ምጅማር በኽርን ስሩዑን ንግዳዊ በረራ መገዲ ኣየር ባድርን ካብን ናብን ፖርት ሱዳን ኣስመራን ኪኒኡን ናብ ርእስቲ ዝፀንሐ ኣገልግሎታት ካልኦት መገድታት ኣየር ብውሕዱ ነቶም ኣብ ሃገራት ኣፍሪቃ ማእከላይ ምብራቅ ዝጓዓዙ ተወሳኺ ኣማራፂ ከም ዝኸውን ዘለዎ እምንቶ ገሊፁ ኣምባሳደር ሪፐብሊክ ሱዳን ኣብ ኤርትራ ዋና ዳይረክተር ሲቪል ኣቪሽን ሱዳን ወኪል መገዲ ኣየር ባድርን ብወገኖም ምጅማር ናይቲ መስመር ሕውነታዊ ርክባት ምትእሳርን ህዝብን ሱዳን ኤርትራን ብጋዓዝ ኣገዳሲ ምዃኑ ገሊፆም እዚ ሓድሽ መስበር በረራ መገዲ ኣየር ባድር ኣብ ሰሙን 7 መዓልትታት ካብን ናብን ኤርትራ ሃገራት ኣፍሪቃ ማእከላይ ምብራቅን ኣገልግሎት ክህብ ምዃኑ ተፈሊጡሎ መገዲ ኣየር ባድር ካብ ኣብ 2004 ዝተመስረተ ብሕታዊ ሱዳናዊ ኩባንያ መጓዓዝያ ኣየር እዩ ዒድ ኣልኣድሓል ሙባረክ ብኽብ ዝበለ ስነ ስርዓት ተባዒሉ ዒድ ኣልኣድሓል ሙባረክ ናይ 1947 ሂጅርያ ትማሊ

0: ብሮቡዕ 10 ዙል ሐጅ ማለት 27 ጉንበት 16 ና መላ ሀገር በኸብ ዘለ ማዓርክ ተባዒሉ ኣብ ከተማ ኣስመራ ሜዳ ባሕቲ መስከረም ኣብ ተኻየደ ብሙፍቲ ኤርትራ ብሙላና ሸክ ሳልም ኢብራሂል ኣልሙክታር ዝተመርሐ ሓበራዊ ስላት ላዕሎ ሰበስልጣን መንግስትን ግንባር ናብ ኤርትራ ዝመደበሮም ኣምባሳደራት ካልኦት ዲፕሎማሰኛታትን ከምኡውን ብኣሸሓት ዝቕፀሩ ኣመንቲ ተሳቲፎሞ ነይሮም። ሸክ ሳልም ኣሕዒድ ኣልኣድሓ ክብርታት ሰላም ዝደምቀሎም ዝኾነ ሰፊሕ ኣስተምህሮ ኣብ ዝሃበሉ መደረ ከም ሃገርን ህዝብን ሰላምን ድሕነትና እንተዋሒሱ ንቡርን ንቅሬታ ንኽብሩን ንበዓልን ዘለና ድማ ዝተኸፍለ ክቡር መስዋእቶ ከም ዝኾነ ብምግላፅ ክብርን መጎስን ሰማእታት ኤርትራ ተመንዮም። ሙፍቲ ኤርትራ ስዒቦም መቐረት ሰላም ዝፈልጥ እቲ ረታ ምረት ኩናትን ሳዕቤናትን ዘገንዘቡ ምዃኑ ብምጥቃስ ንኹሎም ጉዳይ ውግእን ንሱ ዘስዓቦ ዕንወትን ዝኾኑ ኣህዛብ ሰላምን ርግኣትን ከወርዶም ጸሎት ኣብፂሖም። ሙፍቲ ኤርትራ ሙላና ሸክ ሳልም ኢብራሂም ኣልሙክታር ኣብ መወዳእታ ብምኽንያት ኢድ ኣልኣድሓ ኣልሙባርክ ንመላ ህዝቢ ኤርትራ ኣብ ውሽጥን ሃገርን ከምኡውን ንጀጋኖ ሓይልታት ምክልኻል ዮሃና ብምባል ሰናይ ምንያቶም ገሊፆም። በዛ ኣጋጣሚ እዚ ዝሓለፈ ሰሙን መዓልትና ፅነትናይ ነይሩ ፅቡቕ መዓልቲ እዋናት ኣብ ኩሉ ኣብ ውሽ ናብ ደገን ዝነብር ህዝብና ብሰላም ኩሉ ነገር ኣብ ኩሉ ዓለም ብድምቀት ከም ዝተባዕለ በዛ ኣጋጣሚ እንዳገለፅኩ ደጊመ ዮሃና ይብል። ሕጂ ምናልባት እቲ ደጊምካ ተሰማዕኻዮን ዘይፅላእ ዘይፅገብ ዝኾነ መልእኽቲ ናይ ናይ መልእኽቲ ናይ ፕረሲደንት ናይ መበል 35 ዓመት ፅምብልና ንዑ ቐጥታ ካብ ዝተበለ ተወሃሂዱ ዝቐረበ ካብ ናይ ቲቪኤረ ካብኡ ከመሓላልፍ ክፍትን እየ። ክቡራት ተኸታተልቲ መደብና ናይ ሎም ሰሙናዊ ዜና ይወዲእ ኣለኹ። ኣብኡ ግን ኣብቲ ናይ ፕረሲደንት ሙቃል ሙሉእ መደረ ክንሰምዕ ኢና ማለት እዩ። ክቡራት ተኸታተልቲ
1: ኣብ ውሽጥን ዓለምን ምስ ፈተውቱ ተቓለስቲ ህዝብታት ዓለም ዮሃና ዓመት ዓመት ነዛ ዕዝዝቲ ዕለት ንምዕራግ ኣብ ዝተፈላለየ ከባቢታት ዓይነታዊ መሳናድኦታትን ዝወደቡን መልእኽትታት ዮሃና ንዝለኣኹ ፈተውትን ልዑል ምስጋና። ብቕያ መኸተ ሓርነታዊ ቃልስን መስዋእትን 50 ዓመታት ጥራይ ዘይኮነ ኣብዘን ዝሓለፋ 35 ዓመታት ኣንጻር ዝተፈላለየ ተጻብኦን ሸርሕታትን መጥቃዕትን ኣብ ምክልኻል ዝተኸፍለ መስዋዕቲ ምስ ጥሙር ልምዓታዊ ተጋድሎ ደሚርካ ክርአ እንከሎ ዓመት ዓመት ዝዝከር በዓል መለክዒ ጉዕዞን ገስጋስን ተልእኾ ሃገራዊ ህንፀት ወለዶታት እዩ። ናፅነትና ናፅነትን ልዑላውነትን ውህደትን ክብሪ መሬትን ብዘላቕነት እናሰሰነ ዝምዕብል መስርሕ ስለ ዝኾነ ትማይ ኣበይ ነርና ሎሚ ኣበይ ኣለና ንመጻኢ ኸ እናበልና ምስ ነብስና እንተሓታተሉ ኣጋጣሚ እዩ። ገስጋስና ብወድዓውነት እናገምገምና ካብ ተሞክሮታትና እናተማሃርና ኣድማዕነት ስራሕና ኸነወርፅፅ ዝድርኽ እዩ። ሓበንን ክብርን ንህዝቢ ኤርትራን ሰማእታቱን ሃገራዊ ወይ ዘቤታዊ ኩነታትናን ምዕባሊኡን ካብቲ ባዕልናን ህዝቢ ዓለምን ሃንቀው ንብሎ ርትዓዊ ኣህጉራዊ ስርዓትን ዞባዊ ምክብባርን ርግኣትን ምትሕግጋዝን ረኸዋን ጥምረትን ሽርክነት ተነፂሉ ስለ ዘይረአ ዓለማውን ዞባውን መቓኑ ብወድዓዊ መወከሲታትን ተዛማድነትን ክንፈልጦን ክንርድኦን ግቡእ ሕማም እዩ። ንኸባርክንን ንኸባርኩምን ምስፍሉይነቱን ርዱ መድረኻዊ ሚዛን ኣሜሪካን ኣብ ናይ 34 ናፅነት ኣጋጣሚ ዳግማይ ምምላስ ትራምፕ ናብ ፃዕዳ ገዛ ከም መእተዊ ንባብ ሓደ ማዕዶ መበገሲ ፖሊሲታቱን ኣካያይድኡን ዝገድፎ ኣሰራትን ብኣጋ ምቕማርን ዕቱብ ዕዮ ገዛን ዘድልዮ ምዃኑ ጠቒሰ ነይረ። መገምገሚ መወከሲታት ሰሪዕካ መርትዖታት እናዋህለልካ ኣመስርሕካ ምንባብ ከም ቅጥዒ ኣብ መሓዝ ግን ትተርእዮ ከቢድን ዝተሓላለኸን ስለ ዝኾነ ህውኽ መደምደምታታት ካብ መሃብ ዝያዳ ትዕግስቲ ዘሕትት እዩ። ንእውጅ ጭርሖ ማጋ ትራምፕን ትርጉሙን ንምድህሳስ መፈልፈሊ ርስታት ሰሪዕካ ሃብቲ ኢንዱስትርያዊ ውፅኢት ቴክኖሎጂያዊ ፀብለልትነት ወተሃደራዊ ሓይሊ ክሊ ፅልዋ ወዘተ ኣብ መቓን ታሪኻዊ መፃፅኣ ኣሜሪካ ኣውራ ኣብ መዋእል ዝሑል ኩናትን ናይ ዝሓለፈ እንኮ ቐፅራዊ መዋእል ዕንደራን ሰኩዕካ መጻኢ ኣመታቱ ንምፍላጥ ወይ ንምርዳእ እዋናዊ ኣገዳስነት ኣለዎ። ኣብ ቁጠባ ኣብ ባህርያዊ ፀጋታት ልዕሊ ኩሉ ኢንዱስትርያውነትን ምምስራሕን ድለባ ክብርን ተወሲድና ኣባኻኒ ባጀታዊ ዝርወት ተኸታተልቲ ምምሕዳራት ዋሽንግቶን ኣብ ርእሲ ዘዋህለሉ ዕዳታት ብስሱዕ ቅኒት ዓብሊ ዝገብት ኣጋጣሚታት ታሪክ ብዝፈጠረሎም ዕድል ዝተኸልዎ ቁጠባውን ማላውን ሃይመና ወይ ዕብለላ መዝሚዞም ከም ናትና ሓንጎልን መሃዝነትን የለን ካልኦት ክቐድሑ ጥራዮም ዝኽእሉ ዝዓይነቱ ኣጉል ብሂል ሒዞም ንትሑት ተኸፋሊ ጉልበትን ፀዓትን ኣህላኽነትን ካልኦት ክምዝምዙ ምእንቲ ኣውራ ኣብ ድሕሪ ምኽታም ዝሑል ኩናት ዝዓብለለ ስነ ሓሳብ ሳግም ዘኸተሎ እስትራተጂያዊ ቁጠባዊ ምዝባል ቀሊል ኣይነበረን። ዓሚ ዝጠቐስክዎ ዘጋልብ ዝነበረ ዕዳ 30 ትሪልዮን ዋሽንግተን ሎሚ ናብ 4 ትሪልዮን ይዓርግ ምህላው ቀሊል ምስክር እዩ። ትራምፕ ነቲ ሓደጋን ምንቁልቋልን ምእማኑ ኣወንታዊ እዩ ክበሃል ዝከኣል እኳ እንተኾነ መፈወሲ ኢሉ ዝኽተሎ ዘሎ ስጉምትታት ወፃኢታት ምፅልፃል ዝሳገመ ኢንዱስትሪታትን ወፍርን ምስሓብን ምምላስን ምጥያስን ቀረፅ ምዕባይ ዘቤታዊ ግብሪ ምንካይ ምግባት ዘይርከብ ማዕድናት ሓይሊ ምውጥዋጥን ምህዳድን ፅዑቕ ወፍርን ዘመተን እውን ኣብ ዲፕሎማሲን ፕሮፓጋንዳን ወዘተ ክሰርሕ ይኽእል ዶ? ኣበይ ምስ መን? ቴክኖሎጂያዊ ፀብለልትነት ኤኣይ ሓዊስካ ዕሙቕ ዝበለ መመዛዘኒ ዝሃሳስ ዝሓትት እኳ እንተኾነ ዛጊት ንናይ ዋሽንግተን ብልጫታት ዝእምት ኣንፈታት የለን። ወተሃደራዊ ጉልበት ከንተበልና ፈርካሽ ቁመና ናቶ ከም መርኣያ ከየወሰድካ ብመጃሃሪ ቲያትሮታት ተሃዲዳት ንኣሽቱ ንዝበሃሉ እናድሓካን ናቐተልካን ብዙሒ ኑክሌራዊ ኣፅዋር ዕንዝራታት ወይ ድሮናት ሚሳይላት ጥራይ ዝልካዕ ኣይኮነን። ናይ 20 ዘመንን ህልውን ወተሃደራዊ ታሪኻት ምስክር እዩ። ክሊ ፅሩኽ ጠልዋ እንተበልና ኸ ኣብዝሓለፈ ዓመት ተፈንዮም ዘለዉ ባሉናት ግሪንላንድ፣ ካናዳ፣ ሜክሲኮ፣ ኩባ ወዘተ ባህርያዊ ሃብቲ ድዩ? ጂኦግራፊ ድዩ? ክሊ ፅልዋ ድዩ? ንዝና ድዩ? ሳዕበናቱ ኸ እንታይ ክመስል ይኽእል? ናይ ብሓቂ ንምርድኡ ኣዝዩ ፀጋሚ ስለ ዝኾነ ገምሪ ዘይብሉ ዓቕሊ ዝሓትት እዩ። ንኸበርክንን ንኸበርኩምን ኪኖ ባሉናት ካብ ናይዚ ዝሓለፈ ዓመት ኣቓልዎ ዝስሕብ ጉዳያት ናይ ቬነዙዌላን ኢራንን ኣብነት ምርኣይ ሕማቕ ኣይኮነን። ኣብ ኣሜሪካታት ዝፀንሐን ዘሎን ዕዳጋታት ሓሺሽ ወይ ድራግ ነዊሕ ዛንታ ዘለዎ እዩ። فنزويلا أبيت سرع ما دوره انت ايترانيرو باهغراوي حق خصزغيل انت نيرو سلامنتاين بينا حق وقتين صعدا غزا بيناونا مقياد سقمت وسد يغيل نعمان فنزويلا ن امريكا هغراو دحنت سقاديا بخمي ما دوره كمول كسب نهغراو دحنت امريكا سقات نيروديو تسرحيت تخايد تسرحيت المقياد نخالي أجنداتات مسمسن قنشلن دينيرو مرسطات كساب دركب قمري زي بلو عقلي إيران كان نوكليراوي بروغرام إيران أفل ما سبعتات أفزي منشا زجمري بنايمن دقفن نتبعن ناتو ملس اللوه دحرشين شعتا 207 شعتا كميلو خمز معبلون نوح زانتاين مزي قبل ايران تعوجز اللخينات كن كملو سوز اللوم ما بعطاويان حطوطات اللوم نوكليرا او بروغرامات زلوون هاجرات من امانين نوكليرا او اطوار ببعينتو زلوون انزا معبلان هاجرات من امانين نوكليراو اطوار زوننا انزا معبلان هاجرات بين اي مسل وي من اي من فقط وهبت فقط انت اليوم كاها انت اي مسل وي حلفا سلزلوهم نمنتاي نمنتاي ايران نبينا تخلقل نايا امانك ايران سقات امريكا ديا امريكا بين اي مدقعت بيناو مدقعت اغتوسطك انت حقا وحلف الله هرمزن معصاون كم صعبين كن مرعي ناهغراون ذوباون رقات تزامدنت ذلوهم قدايات العلكا مسمات ذحتتي سحتان كماره وي مسكالكوليشن زدوفو استراتيجاو خمز نبرغن اي ماتين كم ردو وي مسردو حدقاتاتوا دو كبل ذلوه وي زغبوي ذغباركنن ذغباركمن حلف حلف ليز بالكوم انا امس ممسا ترامبن لاوجهم بوليسيتاتن لوسدهم سغمتاتن اورا ابزغلاي اغرو نصعدا غزا اتولو نا عامتن منفقن فصامتات غنا كلت عامتن منفقن تعريف الله ترامب هيزوم زصنح قدايات بغما يكون يمحول يقولوا مس اوروبا تشاينا روسيا هندي ماكلاي مبراق اسيا لاتين امريكا افريكا هاجرات بتناصلن بوكوبن ابنن بينوم ارستاتن قداتن غزين بخمي يصمدو دمر وصيتاتنا مصاي 30 اوارح كنتاي كخون يغيل رادارات اواديد كا ساعات ساعات مكتتال ابوتون كله انتاي ناس امراصق حسبي كاليلكا متنتان ابزي كايتا تقصح حلف زي بلو ترامب منقف لبينو اخالي كنا وتم عبراتنا رايو جساسيو زلو غيلكا محتاتون الله قال كوغوس زي بلوون نترامب خطبسون كغاغيون هرتق زبلو صلوتين ازبلو خمزلوون كرساي يبان بعبيو حيالانن زي حيالانن ذنقلو اجنداتات بخمي صلونا زبل مسغبراو تحجاتات زي كونه بنطوف توغسو ام مسرتاو يان كبرتات تنتقه حسابن استراتيجين قيسكا مغسغاس متكاتا يبلون كاب حزبتات زلاده يلو بلوي اهغراوي سرعت موصا قدنتنبر حري ايكونان حرا عداقاتات النقدن زي بلو رتعاون مقرحبتن وطوتن زي بلو نحرطان قمرن زمتان علاقن فنانسياو تقالات زم حضرو بغسارات ربح زمتا بادو دمر مقاتلتا بارنتن مقزاتن زخوانة بلو سرعات كإلا اللوو ሓድሽ ናይ ርትዕን ፍትሕን ኣህጉራዊ ስርዓት ምምፃእ ከዓ ዘይውንዘፍ ተልእኾ ደቂ ሰብ እዩ ዘሎናዮ መዋእል ካብዚ ፀንሐ ብሉይ ኣህጉራዊ ስርዓት ናብ ሓድሽ ኣህጉራዊ ስርዓት መሰጋገሪ ስለ ዝኾነ ሓድሽ ምህዞ እኳ ተዘይብሉ ከም መቐፀልታ ክብርታት ወይ ቫልዩስ ሓርነታዊ ቃልሲ ህዝቢ ኤርትራ ንመዘኻኸሪ ኣብ ናይ ሕቡራት ሃገራት 80 ዘቐረብናዮ ክሰፊሕን ክህብትምን ዝኽእል ንመራሓ ጎደና ዝሕግዝ ሓሳብ ከምዚ ዝስዕብ እዩ ነይሩ። ደቂ ሰብ ቁጠባዊ ፀጋታቶምን ምህርቲ ስረሖምን ብርትዒ ወኒኖም ሃብቲ ዘኻዕብትሉ ኣብ ዘላቒ ናይ ወለዶታት ዕብየትን ራህዋን ክጓዓዙ ራህዋን ዕብየትን ንምውሓስ ሰላምን ርግኣትን ምንጋስ ሰላምን ርግኣትን ምንጋስ ርትዕን ፍትሕን ምርግጋፅ ዝሰፍሐ ዞባውን ኣህጉራውን ሰላምን ምርግጋእን ሓባራዊ ዕብየትን ንምድራዕ ከዓ ሓድሕድ ምክብባርን ምምልላእን ጥምረትን ነዞም መባእታውያን መትከላት ሃንቀውታ ደቂ ሰብ ዝእዝዝ ሕጋዊ ፈፅምን ቅርፅን ኣልያን ወይ ቅርፂ ወይ ሜካኒዝም ምትካል ኣብ ምእላይ ዝበለየ ስርዓትን ምውዳድ ሓዲሽ ስርዓትን ንደቂ ሰብ ብሰፊሑ ዝምልከት ይኹን እምበር ካብኡ ናብኡ ነቲ ኣፍልማዊ ቁጠባዊ ዕንጋሎ ዝነብር ዘሎ ዝተዋሰነ ቀዳማይ ግዳይ ባዶ ድምር ዝኾነ ህዝብታት ኣፍሪቃ ዝምልከት እዩ። ስለዚ ከዓዩ ኣፍሪቃን ዝተፈላለየ ክፍለ ዞባታቱን ኣብ ውሽጢ ሰፊሕ ዓለማዊ መድረኽ ናቱ ተመላላኢ እስትራቴጂ ነዲፉን ውጥና ታርቂቑን ክቃለስ ዘለዎ ካብ ውድብ ሓድነት ኣፍሪካ ኦኤዩ ናብ ሓድነት ኣፍሪካ ኤዩ ዝተሰጋገረሉ ቀንዲ ምኽንያት ከዓ እዚ ነይሩ። ሓድነት ኣፍሪካ ማዕረቲ እዋን ዝሓቶ ተልእኾ እንተዘይደይቡ ተዛማድነት ኣይክህልዎን እዩ። ስለዚ ከዓዩ ኣብ ውሽጢ ኣፍሪካ ዝህልወና መኸተሚ ሕድነት ክነጥፍን ክሕይልን ዝግባእ ካብኡ ናብኡ ዓም እኳ ካብቲ ጎደበና ንብሎ ተፋሰስ ኒልን ቀርኒ ኣፍሪካን ቀይሕ ባሕርን ወሽመጥን ኣብ ናይ ሱዳንን ኢትዮጵያን ብፍሉይ ሓበሬታ ጠቒሰ ነይረ። ዓለማዊ ተኣፋፍነት ናይቲ ጎደቦ ምዚ ሕጂ ኣብ ህርሙዝ ተኸሲቱ ዘሎ ቕልውላው ዝያዳ ጐሊሑ ስለ ዘሎ ክንክተሎ ዝፀናሕና ናይ ዝኾነ ዓለማዊ ይኹን ዘባዊ ሓይሊ እየ ዝብል ወገናት ጣልቃ ምትእታው ዘይብሉ ብውዕል ሃገራት ጎደቦ ዝቖመ ናይ ሓባራዊ ድሕነት ወይ ኮሌክቲቭ ሰኪሪቲ ኣልያ ወይ ሜካኒዝም እንተዘይኮይኑ ዝኾነ ካልእ መተካእታ ዘራያት ከምዘይዋፅእ ዳግም ተነፂሩ ኣሎ ብዕቱብ ክፀርሉ ከዓ እዋኑ እዩ። ዝኸበርክንን ዝኸበርኩምን ብቐረባ ንሪኦ ክፋል ናይቲ ጎደቦ ግን ንርዱእ ግብራዊ ኣገዳስነቱ ቀርኒ ኣፍሪካ እዩ። ኣብ ዝሓለፈ ናይ ናፅነት ዓመታት ርግኣት ናይቲ ዞባ ንልምዓት ምእንቲ ክዋደድ ካብ ኢጋድ ናይ ምድረ በዳ ናብ ኢጋድ ናይ ልምዓት ንምስግጋርን ንምሕያልን ዘካየድናዮ ፃዕሪ ኣይተዓወተን። ኣብ ሶማልን ኢትዮጵያን ሱዳንን ደቡብ ሱዳንን ዘሎ ኩነታት ኣዝዩ ኣሰካፊ እዩ። ዝያዳ ኣቕልቦን ስራሕን ከም ዝሓትት ከዓ ጎሊሑ ኣሎ። እቲ ጉዳይ ግን ሽግር ወይቶም ሽግራት እንታይ እዮም? ብዝርዝርን ብዕንቆትን ክዝረበሉ ዝከኣል እኳ እንተኾነ ብሓፈሻዊ ተመሳሳሊ ባህርያት ክረአ እንከሎ ብድሆታት ህንፀት ሃገር እዩ ተባሂሉ ክጣለል ዝከኣል እዩ። ቀዳማይ ቁልቁላዊ ምትፍና ወይ ቨርቲካል ፖላራይዜሽን ሕብረተሰባትን ዜጋታትን እዩ። ክንዲ ናይ ዜግነት ሃገር ምህናፅ ብዝተፈላለየ እስማት ኤትኒክ እንዳ ሃይማኖት ወዘተ ሕብረተሰብ ብፅሉይ ኣተፋኒንካ ክሳብ ምቅትታል ምዕራጉ ካልኣይ ስርዓት መሳፍንት ኾይናት ወይ ሚሊሻታት ከመተካታ ሉላውያን ተካላት ምኹስኳስ ሳልሳይ አዚ ቡኩል ወይ ኮራፕት ባህሊ ስርቂ ምስሳይ ራብዓይ ዝኸፍአን መጋደድን ናይ ወፃኢ ምትእትታውን ምእዙዝነት ንኽድምና ግዳማዊ ረብሓታትን እዩ ኣብ ዝርዝራት መጠናዊ ፍልልያት ክህሉ ዝኽእል ብሓፈሻዊ ኣመዳድባ ግን ብቐንዱ ክፍወት ዘለዎ ቅልውላዋት እዩ ከም ግብራዊ ቅድመ ኩነት ግን ናይ ወፃኢ ምትእትታዋትን ምወላን ከቋርፅ ግድን እዩ ዝኸበርክንን ዝኸበርኩምን ናብ ዘቤታዊ ጉዳይ ክንመፅእ ኣብ ናይ ዝሓለፈ ዓመት ፅምብል ንልምዓታዊ መኽተና ኣብ ዝተፈላለየ ግንባራትን ፅላታትን እንተላይ ቀዳምነታትና ሓፈሻዊ ዓመት ይበ ነይረ ተኣምር ሓድሽ ጓተ ዘይኮነ ብቐንዱ ናይ ህዝብና መነባብሮ ብቐዳምነት ናይ ዝተወሰነ ናይ ተዋሰነ ከባቢታት ብዓብኡ ንሓዋሩን ግን ካብ ቁጠባ ዓንጋሎ ዘጋላግለና ኣፍራይነትና ዘሐይልን ምህርትና ብዘላቕነት ዘኻዕብትን ናብ ብሉፅ ምምስራሕን ድለባ ክብርን ምስናዕን ኢንዱስትርያውነትን ብሉፅ ኣገልግሎታትን ዘሰጋግር ምእንቲ ክኸውን እዩ ኣብ ቁጠባ ከይተሓፅረ ዲፕሎማስያውን ሓበሬታውን ግንባራት እውን ዘጠቓለለ እዩ ማልን ቴክኖሎጂን እውን ንዝኽሰብ ዘሎ ዕድላት ገፊሕን ዘላቕን ሽርክነታት ኣቃሊልና ዘይንርእዮ ዕማም እዩ ብተደጋጋሚ ከም ዝግለጽ ግን ወሳኒ ሓይሊ ሰፊሕ ተሳታፍነት ህዝብን ብዙሕን ዓይነትን ሞያውያንን ክኢላታትን መንእሰያት ምሳብ ወፃኢ ዘለዉ ሓርበኛታት ዜጋታትና ኣወሃሂድካ ሲነርጂን ዘላቕነትን ምርግጋፅ እዩ በቲ ንምጎ ናህሪ ክንግስግስ ግን ፕሮግራማትናን ውጥናትናን ዳግም ምኽላስን ምፅፋፍን ምጉስጓስ ፀጋታት ከነዕቢ ስለ ዘለና ኣብ ዓመት 2026 ሰገጥ ምባል ኣይሰኣንን እዩ ናይ ፅርግያታትን መጓዓዝያን ፕሮጀክትታትና ከምቲ ዝተነድፎ ክዓቢ እዩ ናይ መንበር ኣባይቲ ሰፊሕ መደባት እውን ማዕረማዕሪኡ ክድረኽ እዩ ናይ ማይን ኤሌክትሪክን ኣገልግሎታት ምስፋሕ ፕሮጀክትታት ምንዳይ ምድንዋይ ቀረም እንተዘይኮይኑ መበጋገሲ ኣብዚ ሒድናያ ዘለና 2026 ክዝርጋሕ እዩ ኣብ ማሕበራዊ ኣገልግሎታት ቀዳምነት ትምህርቲ ብሰፊሕ ህዝባዊ ደገፍ ካብ ቅድመ ትምህርቲ ዝውገሱ ፕሮግራማት ቀዳማይ ድርኺት ክግበረሎም እዩ ዓብዪ ትፅቢት ካ ኣሎ ምስፋሕ ዓይነታዊ ኣገልግሎት ጥዕና እውን ዓብዪ ትፅቢት ዝግበረሉ ዘሎ ፅላት እዩ ውፍዩን ፃዕረኛን ህዝቢ ጥራይ ዘይኮነ ተባዕን ፅኑዕን ተፀማምን ህዝቢ ስለ ዘሎ ኣብ ኩሉ ልምዓታዊ መኸተ ህንፀት ሃገር ከዓ ዘይፍለ ሓይልታት ምክልኻል ከም ዲናሞ ሕመረትን ድርዒ ጠረፍን ስለ ዘሎ ሓበን ይልበስ መሰናኽላት እንተለዉ እውን ስክፍታ የለን ቅሶኑ ፅንዓትና ናይ ኣማን ዋሕስና ናይ ፅንዓት መምህራንና ዝኾኑ ሰማእታት ይኽበሩን ይዘከሩን ዓወትና ሓፋሽ
0: ራይ ክቡራ ተኸታተልቲ መደብና በዚ ኣጋጣሚ ቅሳነት ይሃብካ ንብል ንክቡር ፕረዚደንት ኩሉ እቲ ክሓልፍ ዝቐነየ ብቕንያቱ ብሓቂ ደስ ዘብል እዩ ፅምላትና ድምቀትና ኤርትራውነትና ኤርትራውነትካ ውን ዘሐብን ዘሁር ስለ ክንድ ዝቀናና ኮምኡ ጥራሕ የማስለና ኮምኡ ጥራሕ ይግበረልና ሕጁን ቀጻሊ ያ ብሩህ ቅድሜና ክብል ደሊ ብኣይ ወገን ኦኬ ነዚ መመላእታ ኣውሮፕ ሓደ ሓደ ነገራት ንድምቀት ናይዚ በዓልና ፅቡቅ ዝኾነ ፍፃሜታት ርአ ቀኒዩ ሓደ ካብኡ ናይ ህዝቢ ኩነታት ወይ ኣብ ሓንቲ ክፋል ካብቲ ኩሉ ካብቲ እንታይ ትበሃል ካብቲ ባሕሪ ብማንካ ክብሎ ምእንቲ ንኣብነት ሳዋ በዓልና ፅነት ብልዑል ድምቀት ተፀንቢሉ መበል 35 ዓመት በዓልና ፅነት ፅንዓትና ዋሓስና ብዝብል ቴማ ብ23 ጉንበት ኣብ ሳዋ ብዝተፈላለየ መሰናዕታት ብልዑል ድምቀት ተፀንቢሉ ኣብቲ ኣጋጣሚ ሳዋ ቅርዓት ኩል ዜጋ ብዝብል ጭርሖ ብኣባላት 38 ዙርያ ሃገራዊ ኣገልግሎት ዝተዳለወ ብሉፅ ወታደራዊ ሰልፊ ከምኡ ነቲ ዕለት ዘንፀባረቕ ጣዕሚ ዜማታት ትልሂታት ግጥምታት ድራማን ካልእ ስነጥበባዊ ዕዮን ቀሪቡ ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ኣብ ዝሃቦ ቃል ዓመት መፀ በዓል ናፅነትና ከነብዕልን ከለና ሕድሪ ናይቶም ምእንቲ ዛ ሃገር ዝተበጀው ጀጋኑ ተቐቢልና መብፃዓና እንሐድሰሉ ኣጋጣሚ ምዃኑ ብምግላፅ ሃገርና ናፅነታን ልኡላውነታን ተኸቢሩ ንክትነብር ካብ ዝኾነ ተፃባኢ ክንከላኸለላ ከነልምዓን ክንሃንፃን ክንፅዕር ከም ዝግባእ ከዓ ኣገንዚቡ ኮሎኔል ደበሳይ ኣብ መወዳእታ መንእሰያት ተረከብቲ ሕድሪ ሰማእታት ስለ ዝኾኑ ናፅነት ንምምፃእን ንምዕቃብን ዝተረእየ ተኣምር ኣብ ኩሉ መዳያት ንምድጋም ዛዕለት እተሰክሞም ሓደራ ከቢድ ስለ ዝኾነ ብልዑል ንቕሓት ብግብሪ ክስራሓሉ ኣዘኻኺሩ ብካልእ መዳይ ስፖርተኛታትና ኸ እንታይ ይብሉ በዓል ናትናኤል ቢንያም ኣማኒኤል ዘለዎ ነዛ ናፅነት ገለ ክንሽልማ ኣለና ዝብል ናቶም እውን ፍልይ ዝበለ ተኣምር ሰሪሖም እዮም ኤርትራዊ ክገብር ንክገብር ዝደልዮ ንክገብር ዓቕሚ ከም ዘለዎ ዘርኢ ስራሓት ወይ ትንቢታት እዩ ናይ ሓቂ ድገርም ኤርትራዊ ተቐዳዳማይ ክለብ ሞቪስታር ናትናኤል ተስፋፅን ብቐዳም ኣብ ራብዓይ መድረኽ ጆርጅ ዱ ድንከርክ ቀዳማይ ብምእታው ተዓዊቱ ናትናኤል ኣብ ድሮ በዓል ናፅነት ኤርትራ 23 ጉበት መበል 28 ዓመቱ ልደቱ እውን እዩ ኣብ ፈረንሳዊ ዝካየድ ዘሎ ቅድም ንኩሎም ወዳድርቱ ብምርታዕ እዩ ድርብ ዓወት ፀንቢሉ ናትናኤል ነዚ 672 ኪሎ ሜትር ዝሸፈነ ውድድር ብ4 ሰዓትን 19 ካልኢትን ይዛዚሞ ነቲ ካልኣይ ኮይኑ ድሕሪኡ ዝተዓወተ ኣባል ደካትሎምስታውን ዶውልፍ ድማ ብ3 ካልኢት ፈልይዎ ኣትዩ ናትናኤል ኣብ ብጫ ማልያ ካብ መራሒ ላውረንስ ፒትያ 7 ካልኢት ጥራይ ድሒሩ ካልኣይ ኣሎ ኣብ ናይ ሽካ ማልያውን ሓምሻይ ደረጃ ሒዙ ይርከብ እዚ ውድድር ሎሚ 24 ጉንበት ሓምሻይ መዛዝም መድረክ ክሳላሰሊ ሕጁ ሳላሲሉ ናትናኤል ፅቡቅ ዕድል ንምንየሉ ብሓቂ ብትምኒትን ብፍናን ዝስራሕ ኩሉ ነገር ህዝቢ ዘለዎ ህዝቢ ዝተሳተፎ ኩነታት እንተ ደኣ እኸይድ ኣሎ ኩሉ ግዜ ዕዉት ምዃኑ ከዓ እፍለጥ በዚ ከዓ ዓወትና ሓፋሽ እንዳበልና ካብ መጀመርያ ስጋዕ መጨረሻ ንኸዶ ጉዕዞ ደርእየካ ሓራይ ሓበሬታ ኣለኒ ክቡራት ተኸታተልቲ መደብ
2: መጀመርያ ዮሃና

ናብቲ ሓበሬታ ይከኣቲ መርድእ ኣቶ ገብሪ ህይወት ይስሓቅ ብሞት እነፍቅሮ ዘፍቅሮ ክቡር በዓል ቤተይ ኣቶ ገብሪ ህይወት ይስሓቅ መሪር ሓዘን እናተሰማዓኒ ብዝሓደሩ ሕማም ኣብ መካነ ሕይወት ሆስፒታል ሕቁፍ ስድራ ቤትን ክእለ ድሕሪ ምፅናሕ ብዕለት 23/5/26 ብሰላም ከም ዝዓረፈ እንዳሓበርና ስነ ስርዓት መፋኖውን ፀሎተ ፍትሓትን ዝካየደሉ ቦታ ሎሚ መዓልቲ ማለት እዩ ንሰንበት 31/5/26 ልክዕ ሰዓት ሓደን ፈረቓን ድሕሪ ቀትሪ ኣብ ስቴፋኖስ ጌማይንድ ኦቨር ዚግላይ ቡርክሃርት ስትራሰ 75/7/374 ሽቶትጋርት ባስጋንሽታት ምዃኑ ንሕብር በዓልቲ ቤቱ ወይዘሮ ኤደን ገብረ መስቀል ምስ ስድራ ቤት ታድራሻ ደግማየ ሎም መዓልቲ ማለት እዩ ሰዓት ሓደን ፈረቓን ኣብ ስቴፋኖስ ጌማይንደ ኦቨር ዚግላይ ቦርክሃርት ስትራሰ 75/7/374 ናይ ምፍናው ፈነወ ጸሎት ክግበር እዩ በዓልቲ ቤት ወይዘሮ ኤደን ገብረ መስቀል ምስ ሙላኣት ስድራ ቤት

ባሓቂ ደስ ዝብል ፅምብላት ይክሓልፍ ወሪሑ ክንብል ንኽእል። ክቡራት ተኸታተልቲ መደብና ከምዚ ንሪኦ ዘለና ፍቕሪ ማለት ቀሊል ነገር ኣይኮነን። ምስ ጎረባብትኻ ምስ ኩሉ ተሳኒኻ ምንባር ንመፃኢ ብራኢ ምጓዓዝ እዚ ውፅኢታቱ። ኣብ ኤርትራ ከዓ ኣብ ቀርኒ ኣፍሪቃ መስሕብ ወይ ከዓ ማግኔት ኮምፓስ ኮይና ንሪኢ ኣለና ማለት እዩ። ንዓመታ ከዓ እንታይ ክንርኢና ብዘገምታ ንሪኦ ብዙሕ ክሳይ ደድልዮ ኣይኮነን። ምክንያቱ ትማል ዝነበርካዮ ሎሚ ዘለኻዮ እዩ ሎሚ ዘለኻዮ እዩ ንፅባሕ ከዓ እዚ ናይ ሎሚ ስጋዕ ክንደይ ከም ዝሰጉመካ ንሪኦ ኣለና። ፍቕሪ ዘለዎ ብሓባር ኮንካ ምስራሕ ብሓባር ኮንካ ምንባር ማለት ትርጉሙ ሰፊሕን ዝርድኦ በብቕሩብ ግን እንታይ እንታይ ነርና ዝሓለፈ ዓመታት ሕጂ ኣበይ በፂሕና ኩሉ ይከኣሎ እዩ። ሳላ ፃዕርናን ፅንዓትናን ከዓ ኣብዚ በፂሕና ሰማእታትና ብሓቂ በትናትና በትናቶም ኣብዚ በፂሕና ኣለና ኩርዓት ይስምዓና ይደበሱኻ ዝግብኦም ነገር ክንገብር ከዓ ሓይሊ ይሃበና ፍቕሪ ይሃበና እብል በዚ ኣጋጣሚ ክቡራት ተኸታተልቲ መደብ ሕራይ ምናልባት ኣብቲ ናይ መጨረሻ ናይ ኣብ ሙዚቃዊ ናይ ምውዳእ ክሰከን ኣቲና እዚኣውን ካብተን ጥዑማት ዝነበራ ናይ ሎም ዓመት ናይ መጨረሻ

ኣራይታ ሓበሬታ መርድእ ናይ ሓውና ኣቶ ገብሪ ሂወት ይስሓቅ እያ። ብሞት ዘፍቅሮ በዓል ቤተይ ኣቶ ገብሪ ሂወት ይስሓቅ መሪር ሓዘን እንዳተሰማዓኒ ብዙሓዶ ርሕማም ኣብ መካና ሂወት ሆስፒታል ሕቁፍ ስድራ ቤቱን ክእለ ድሕሪ ምፅናሕ ብዕለት 23 ወርሓ 26 ከም ዝዓረፈ እናሓበርና ስነስርዓት መፋነዊ ፀሎት ፍትሓትን ዝካየደሉ ቦታ ዕለትን ሎሚ ሰንበት ሰዓት 11 ፈረቓን ሎሚ ሰንበት 31 ወርሓ 5/26 ልክዕ ሰዓት 1 ፈረቓን ኣብ ስቴፋኖስ ግማይ ንደ ኦበር ዚግላይ ቡርካት ስትራሰ 75/7/37/4 ሽቱትጋት ባትካንሽታት እዩ። ስቴፋኖስ ግማይ ንደ ኩሉ ግዜ ፍሉጥ ኦበር ዚግላይ እታ ሪፈረንደም ዝገበርናላ ገዛ ምዃና ምሕባሩና ድላ ይመስለኒ። ሓራይ ክቡራት ተኸታተልቲ መደብና

0: ቀጺል ዝቀርብ ካላይ
1: በሐቂ ህዝብና ሃያል ጽናቱ በሐደ ልቢ በሐደ ስምሪ አብኩሉ አብጸገማት አብሽግራት በሐባር ተጓዒዙ ንሁሉ አስተማቂሩ ጥዑሙን ሕሱሙን አስተማቂሩ ነዚ ሁሉ በጺሕዎ እንኳዕ ኣሓጐሰካ እንኳዕ ኣብ ዝብቃዓካ ህዝብና ዮሃና ነዚ ሁሉ መረረታት ምናልባት ንዓመታ ኸዓ ኣብ ዝበለፀ ዝላ ኣብ ዝበለፀ ሃፋ ናይ ሃገር መንነት እነስተማቕረሉ እዋን ክኾነ ኣለኻ በዚ ኣጋጣሚ ዮሃናይ የመሓላልፍ። ክቡራት ተኸታተልቲ መደብና ናይ ሎሚ ረፍዲ ምሳኹም ዘርፈድኩ ሚካኤል ወልዳየ ብሩኽ ሰንበት ይግበረልና። ብሩኽ ሰንበት ሰማእታትና ብኽብሪ እዘከሩ ዓወት ናሓፋሽ
2: هب الشعب الإسرائيلي إكمال هذا الإنجاز بالتصدي في جبهة أخرى.